ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰነዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 4 ነሓሰ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ኢሉነበር 14 ዕለት 6 ነሓሰ ኣብ ኣሲ ዝሓወረ ዑደት ከካይዱን ምስ ኣሸሓት መንእሰያት ኤውሮጳውያን ክራኸቡን ብመንፈስ ቅዱስ ፍራንቸስኮ ዝኣሲ እዚ ብትብዓት ክሓልሙን ናይ እምነትን ዕላማን ኣገልግሎትን ህወት ክሓቕፉን ከተባብዑ ምዃኖም ኣባል ማሕበር ንኡሳን ኣሆ ፍራንቸስካውያን ንዜና ቫቲካን ዝሃቦም መግለፂ ዋና ፅሓፍ ቅዱስ ድማ እምበር ካርዲናል ፓሮሊን ኣብ ጓቴማላ ዘካይድዎ ዘለዎም ብፃሐ 2027 ዓመተ ምሕረት ኣብ ሴኡል ዝካየድ ዓለም ሓቆፍ ቅኖማ ንቕስያት ሓደ ዓመት ጥራይ ተሪፍዎ ኣብ ዘሎ እዋን ወግዓዊ ናይቲ ፍጻሜ ቅውም መዝሙር ትብዓት ይሃልኻ ኣነ ዓለም ስዕረያ እየ ዝብል ምዃኑ ብወግዒ ከም እተሓበረን ሕቡራት መንግስታት ኣሜሪካ ነቲ ሃገረ ኢራን ዝፈፀመቶ ባሊስቲካዊ ደብዳብ ሕነን ምፍዳይ ዘካየደቶ ማዕበላዊ መጥቃዕቲ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰነዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግነን ዕድም ሰላምታና ይብፃሕኩም እናበልና ናበ ናይ ሎሞ መደብ ፈነወና ኣሰጋግረኩም ሰናይ መከትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 6 ነሓሰ ኣብ ኣሲ ዝሓወረ ዕለት ከካይዱን ምስ ኣሸሓት መንእሰያት ኤውሮጳውያን ክራኸቡን ብመንፈስ ቅዱስ ፍራንቸስኮ ዝኣሲ እዚ ብትብዓት ክሓልሙን ናይ እምነትን ዕላማን ኣገልግሎትን ህወት ክሓቕፉ ከተባብዑ እዮም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሓሙስ ዕለት 6 ነሓሰ ኣብ ኢጣልያ ከተማ ኣሲ እዚ ከካይዶ ዝኾነ ጉስነታዊ ዑደት ን4 መዓልታት ዝፀንሕ ርክባትን ዓውደ መፅናዕትታትን ብናይ ምክፋል ዕድላት ዘበቅዕ እዩ። ርእሰ ሊቃነ ጳጳሳት ንሕቶታት መንእሰያት ክምልሱን ቅዳሴ ክመርሑን እዮም። ከምቲ ቅድሚ ሓደ ዓመት ኣብ እዋን እዮቤል መንእሰያት ኣብ ቶር ቨርጋታ ሮማ ዝገበርዎ ኣብ ላንጋላንጋ ዝኾነ ህወት ደው ከይብሉ ክዕድሙ እዮም። እቶም ኣብ ጉስነት መንእሰያት ዝነጥፉ ከም በዓል ሃው ሉካ ደ ፓስኳለ ሓደ ካብ ኣዳሎት ናይቲ ካብ ዕለት 3 ክሳብ ዕለት 6 ነሓሰ ካብ 18 ክሳብ 33 ዓመት ዝዕድሚኦም ኣሸሓት ኤውሮጳውያን መንእሰያት ናብ ከተማ ቅዱስ ፍራንቸስኮ ዝኣሲዚ ዘምፅእ ኪዱ ዓውደ ርከብ መንእሰያት ፍራንቸስካውያን ወዲ 38 ዓመት ኣባል ማሕበር ንኡሳን ኣሆ ፍራንቸስካውያን ካህን ንዜና ቫቲካን ኣብ ዝሃቦም መግለፂ ብዛዕባ ምልኣት ህወት ክዛረብዎም ዝኽእሉ ከም ርእሰ ሊቃነ ጳጳሳት ዝኣመሰሉ ሰባት ምስማዕ ክሳብ ክንደይ ኣገዳሲ ምዃኑ ገሊፆም ከምኡ እውን ከም በዓል ቅዱስ ፍራንቸስኮ ዝኣመሰሉ ንናይ ሎሞ መንእሰያት ከም ናይ ዘመኖም ገይሩ ክዛረቡ ዝኽእሉ ኣብነት ቅዱስ ዘይርጉእነት ምግጣም ዋጋ ከምዘ ዘለዎ የስተብህሉ። ሃው ፍራንቸስኮ ሉካ መደብ ብመብፃሕ ርእሰ ሊቃነ ጳጳሳት ኣብ ኣሲዚ ንግሆ 26 ነሓሰ ከመይ ክመስል እዩ? ቅዱስ ኣቦና 26 ነሓሰ ንግሆ ሰዓት 8 ፈረቓን ኣንጊሆም ክበፅሑ እዮም። ኩሉ ድማ ኣብ ባዚሊካ ቅድስተ ማርያም ዘመላእክት ኣብታ ፍራንቸስኮ ዝኣሲዚ ዝሓደሳ ዝተቐመጠላን ማሕበር ንኡሳን ኣሃው ዝመሰረተላን ዝዓረፈላን ንእሽቶ ቤተ ጸሎት ዝሓዘት ባዚሊካ ክካየድ እዩ። ንኣባይቲ ስድራን ከምኡ እውን ሎሚ ዓመት እነብዕሎ ዘሎና መበል 800 ዓመት ዝኽሪ ዕረፍቲ ቅዱስ ፍራንቸስኮ ኣገዳሲ መደብ እዩ። ርእሰ ሊቃነ ጳጳሳት ኣብ ውሽጢ ንእሽቶ ቤተ ጸሎት ንሓፂር እዋን ተረኺቦም ናይ ግሊ ጸሎት ክዕርጉ እዮም። ብድሕሪኡ ናብቲ ኣደባባይ ክወፁን ኣብኡ ድማ ኣብ ቅድሚ እቲ ብሰንኪ ብዝሒ ናብ ባዚሊካ ከኣቱ ዘይከኣለ ህዝቢ ሰላምታ ከቕርቡ እዮም። ካብ ዝተፈላለየ ከባቢታት ኤውሮጳ ዝመፁ 3 መንእሰያት ኣብ 3 ዝተፈላለየ ዛዕባታት ዝተኮሩ ንዘቕርብሎም ሕቶታት መልሲ ክህቡ እዮም። ቀፂሎም ርእሰ ሊቃነ ጳጳሳት ምስ ፍራንቸስካውያን ንኡሳን ኣሆ ማሕበረሰብ ብውልቂ ክራኸቡ እዮም። ብድሕሪኡ ከባቢ ሰዓት 10 ወይ 10 ፈረቓን መስዋዕቲ ቅዳሴ ክመርሑ እዮም። ብዓውደ ኣዋርሕ ልጥርግያ ድማ 26 ነሓሰ ዓመታዊ ክብረ በዓል ደብረ ታቦር እዩ። ኣብ ባዚሊካ ብዙሓት መንእሰያት ክህልዉ እዮም። እቶም ኣብቲ ኪዱ ዓውደ ርክብ መንእሰያት ፍራንቸስካውያን ዝሳተፉ እቶም ንመበል 44 ፍራንቸስካዊ ናይ እግሪ ጉዕዞ
ወዲኦም ንምሕረት ዘኣሲዝ ዝመፁ ከምኡን ብፍላይ ኣብቲ ርእሰ ሊቃነ ጳጳሳት ንመበል 14 ዝሰርዕዎ መስዋዕቲ ቅዳሴ ንክሳተፉ ዝመፁ ዓለም ዓቀፍ መዓልቲ ፍራንቸስካን መንእሰያት ክኸውን እዩ። ቅዱስ ኣቦና ኣብ ዝስምዖ ስብከት ትርጉም ናይቲ ኣብ ዝሓለፈ መዓልትታት መንእሰያት ዝገበሮ ተመክሮ ዘማእከለ ዝማርኽ ቃል ከቅርቡ ከም ዝኽእሉ ርግፅ ዓይነታት ኢና። ሓሙስ 26 ነሓሰ ድሕሪ ቅዳሴ ርእሰ ሊቃነ ጳጳሳት ጉስነታዊ ዑደቶም ዘዚሞም ኣብ ምምላሶም ድማ ነቶም ኣብቲ ኪዱ ዓውደ ርክብ ፍራንቸስካውያን ንዝተሳተፉ ኩሎም ሓደ ዓይነት ናይ ተልእኾ ቅዋም ክንህቦም ኢና። እዚ ናይ ተልእኾ ቅዋም እዚ እንታይ ዘጠቃልል እዩ? ምስ ርእሰ ሊቃነ ጳጳሳት ቅድሚ ምርኻቦም ኣብ ዝቕፅሉ መዓልትታት ኣብ ዝተፈላለዩ ዛዕባታት ኣብ ዝካየደ ዓውደ መፅናዕቲ ክሳተፉ እዮም። በቲ ሓደ ወገን ክሰምዑን ፅን ክብሉን ክዕደሙ እዮም። በቲ ካልእ ድማ ባዕሎም ማእከል መድረኽ ሒዞም ሓሳባቶም ክገልፁ ዕድል ክወሃቦም እዩ። ኣብ መወዳእታ ካብ ዘተመንእስያት ዝወፅእ ሓሳባት መሰረት ድማ ናይ ተልእኾ ቅዋም ክንሕንፅፅ ኢና። ድሕሪኡ ድማ ኣብ ውሽጢ ኣብ መላ ኤውሮፓን ኪነኡን ኣብ ዝርከቡ ከባብያዊ ማሕበረሰቦም ኣብ ግብሪ ከውዕልዎ ክኽእሉ ድማ ንነፍሲ ወከፍ መንእሰይ ብሓላፍነት ክርከብ እዩ። ምስ ርእሰ ሊቃነ ጳጳሳት ዝካየድ ርከብ ንመንእሰያት ዝተወፈየ ናይ 4 መዓልትታት መዛዘም ክኸውን እዩ። ብናትኩም ኣረኣእያ ኣብተን 4 መዓልትታት ኣገደስቲ ወይ ምልዕዓል ዝፈጥሩ ህሞታት እንታይ ክኾኑ እዮም? እቶም ዓውደ መፅናዕትታት ኣብ ሕመሮት ናይቲ ምሉእ መደብ እዮም። ኣብታ ቀዳመይቲ ምሸት እቶም መንእሰያት ብቓላት ናይ ኣሲዚ ሊቀ ጳጳሳት ፌሊቼ ኣክሮካ ከምኡውን ፕሮፌሰር ማርኮ ኤርባ ነቲ ተመክሮ ክንገብሮ ዝኾነ ንምርዳእ ዝሕግዝ ባይታ ዝፈጥር ብዘስምዕዎ ናይ መኽፈቲ ቃል ብምስማዕ ክጅምሩ እዮም። እቲ ኣብ 221 ዓመተ ምሕረት ኣብ ታሪክ ህይወት ፍራንቸስኮን ማሕበር ፍራንቸስካውያንን ዓብይ ምዕራፍ ህይወት ዝኾነ ተመክሮ ባይታ ክገብሩን እዚ ድማ ኣብ ህይወት ፍራንቸስኮን ፍራንቸስካውያን ማሕበር ዝነበረ ክፋል ዝኾነ ነቲ ናይቲ ዝካየድ ምትእኽኻብ እውን ዘነቃቅሕ እዩ። ብዛዕባ ሰላምን ይቕረታን ፀዋዕታን ዝምልከት ዓውደ መፅናዕትታት ከነካይድ ኢና። እዚ ድማ ንመንእሰያት ኣብ ሂወቶም ንፃውዒት ኣምላኽ ከም ብሓድሽ ክሰምዑ ዕድል ክህቦም እዩ። ስለዚ ዕለት 4 ነሓሰ ኣብ ምስማዕ ክሕልፍዎ እንከለዉ ዕለት 5

ብራያን ሳርዴናን ዝተዳለወ እዩ ዕላማኡ ድማ ናብ ናይ ፍራንቸስኮ ቃል ኪዳን ብምምላስ ንቅዱስ ፍራንቸስኮ ምርካብ ብዝብል እዩ እቲ ካልኣይ ምርኢት ድማ ብጉጅለ ተማሃሮ ዘባ ሎምባርድያ ዝተዳለወ ኮይኑ ካብ ኩነታት ኩነት ጀሚሮም ብፀጋ ወንጌል ብርሃን ዘምፅኡ ሰባት ዘማእከለ እዩ እቲ መደብ ካብ 18 ክሳብ 33 ዓመት ዝዕድሚኦም መንእሰያት ኣመንትን ዘይኣመንትን ዘሳትፍ እዩ ንዘይ ኣመንቲ ክትዕድሙ ዝደረኸኩም ትፅቢታት እንታይ ምዃኑ እንታይ ምላሽ ክትረኽቡ ትትስፈው ፍራንቸስኮ ካብ ዶባት እምነት ወፃኢ ንሰባት ከመይ ገይሩ ከምዝስሕብ ምርኣይ ቅሩብ ድፍረት ክኸውን ይኽእል እዩ ነቶም ኪኖ ፅልኢ ሓደ ስጉምቲ ክወስዱ ምስቶም ኣብ ሂወት ዘለዉ ኣገደስቲ ነገራት ዳግማይ ክረኸቡን ምናልባት ምስ ጎይታ ክረኸቡን ዝደልዩን ገዛእ ርእሶም ከለልዩን ከምኡውን ከምኡ ክኸውን ድዩ ኣይ ክኸውንን ኣይንፈልጥን ኢና እዚ ክኸውን እዩ ዝብል ግምት ከየንበርና ተስፋ እንገብረሉ ተመክሮ እዩ ክንደይ መንእሰያት ክሳተፉ እዮም ናይ ተሳተፍቲ ምዝገባ ዓለ 30 ሰነ ተዓፂኡ እዩ ኣብዚ መደብ ብጀካ ከሎም ንቅዳሴ ርእሰ ሊቃነ ጳጳሳት ዝመፁ ኣስታት 2150 መንእሰያት ክህልዉ እዮም ተክለ ሰብነት ቅዱስ ፍራንቸስኮ ንልቢ መንእሰያት ዝቐርቡ ብዙሓት ጉዳያት ዘጠቃልል ኮይኑ ሓልዮት ከባቢ ምስ ክርስቶስ ስርበት ተኻው ርክብ ኣብ ልዕሊ እቶም ኣዝዮም መተቃልዓቲ ሓልዮትን ንደቂ ኣንስትዮ ምኽባርን ብተመክሮኹም መንእሰያት ምስዚ ቅዱስ ዝኣሲ እዚ እንታይ ዓይነት ርክብ ኣለዎም ፍራንቸስኮ መሳጢ እዩ ንሰባት ናብኡ ዝስሕቦም ነገር እንተሃልዩ ተራን ትሕቲ ዝበለ ምዃኑ ንህወት መንእሰያት ከም ሓደ ካብ መዛኖኦም ገይሩ ናይ ምዝራብ ክእለቱን ልዕሊ ኩሉ ድማ ፍራንቸስኮ ኩሉ ግዜ ዓብዪ ሓላሚ ምንባሩን እዩ ህወት ኣብ እተቅርቦ ነገራት ጥራይ ዝዓረፍ መንእሰይ ኮይኑ ኣይፈልጥን እዚ ድማ ንብዙሓት መንእሰያት ዝምስጥ ነገር እዩ ኣብዚ ምስ መንእሰያት ኣብ ዝራኸብሉ እዋን ሕቶ ምሕታት ደስ ይብለኒ ዕድሚኦም ብዘየገድስ ኩሉ ግዜ ከምዚ ኢለ ኣሓትት ሕልምኻ እንታይ እዩ ኣብ ልብኻ ተሰኪምካዮ ዘሎኻ ዝዓበየ ትምኒት እንታይ እዩ ብዙሓት ካባታቶም ከመይ ገይሮም ከም ዝምልሱ ዘይፈልጡ ክትሰምዕን ከጋጥሙኻን ዘሕዝን እዩ ድሮ ተስፋ ዝቆረፁ እዩ ዝመስል ምስ ናይዚ ግን ዛንታ ህወት ፍራንቸስኮ ክሰምዑ ከለዉ ከመይ ኢሉ ተስፋ ቆሪፁ ከም ዘይፈልጥ ግን ከዓ ኩሉ ግዜ ካብኡ ንላዕሊ ክኸይድ ከም ዝደፈረ ይርኢ እዩ ኣብ ዝሓለፉ ዓመታት ልዕሊ ዝኾነ እዋን ኣብ ኢጣልያ ኣብ ዝርዝር ብሉፃት መሸጣ መፃሕፍቲ ብዛዕባ ቅዱስ ፍራንቸስኮ ዝገልፁ መፃሕፍትታት ተዓብሊሉ ይርከብ ተገዳስነት ኣብዚ ድኻ ዝኣሲዚ ኪኖ ሞያዊ ስነ ፅሑፍ ሰጊሩ ኣብ ሰፊሕ ህዝቢ ክዝርጋሐ ብኸመይ ትገልፅዎ ፍራንቸስኮ ኣዝዮም እዋናውያንን ኣዝዮም ኣገደስትን ዝኾኑ ዛዕባታት ይትንክፍ ንፍጥረት ምሕላይ ኣብ ውሽጢ ዝምድናታት ምክብባር ከምኡ ውን ንነብስና ኣሕዋትን ኣሓትን ምዃን ኣብቲ ብውልቅኣውነት እናተደለየ ዝኸይዱ ዘሎ ኩነታት ምርኣይን ስምዒትን እዩ እዚኦም ኩሎም ሎሚ ንሰባት ብዕምቀት ዝዛረቡ ቁም ሓሳብ እያቶም እቲ ክንርሕቆ ዝግባአና ሓደጋ ፍራንቸስኮ ዘይብሎ ነገራት ክዛረበ ምግባር ወይ ድማ ብሓቂ ናትኩ ዘይኮነ መንነት ከም ዝምልከቶ ምግባር እዩ ከም ኣካል ናይ ዝመደብ ኣብዝሓለፈ ዓመት ኣብ ዝተኻይዱ ዓውደ ኣኼባታት ሪሚኒ ዘቕረብናዮ ምርኢት ኣካቲትናዮ ኣሎና ኣብዚ ኣብ ባዚሊካ ቅድስተ ማርያም ዘመላእክቲ ዝጅምር ኪዱ ዓውደ ርክብ ፍራንቸስካውያን መንእሰያት ፍጻሜ ክሳብ ብዓል ቅዱስ ፍራንቸስኮ በዓሉ ዝቕፅል ከም ኣካየድቲ ናይቲ ምርኢት ክንዋሳእን ከለና ሰባት ቅድሚ ሕጂ ንፍራንቸስኮ ብሓቂ ብትኽክል ንፈልጦ ኣይነበርናን ዝብሉ ብዙሓት እያቶም ብተደጋጋሚ ቅዱስ ፍራንቸስኮ ዝምልከት ብጭቡጥ ዝብሎን ዝገበሮን ነገር ኣብነት ክትህቡ ትኽእሉ ዶ ማህልየ ሓዊ ፀሓይ መብዛሕትኡ ግዜ ከም መዝሙር ስነ ምህዳር ተባሂሉ ይትርጎም ፍራንቸስኮ ተጣባቂ ምህዳርን ፍጡራት ድማ መሰረታዊ ኣገዳስነት ከም ዘለዎምን ኣብ ሂወቱ ካብ ኩሉ ካልእ ቅድሚት ዝሰርዕ እዩ እቲ ማሕልየ ብከምዚ ኣገባብ ከነንብቦን ከለና ብጌጋ ምርዳእ እዩ ዝኸውን ፍራንቸስኮ ክፅሕፍ ንከሎ ኣብ ላቨርና ቅንዋት ተቐቢሉ ነይሩ ኣሕዋቱ መነኮሳት እውን ጓንሞ ስለ ዝነበሩ ድሕሪ ደጊም ጠቕላለ ሓለቃ ናይቲ ንሱ ዝመሰረቶ ማሕበር ክኸውን ስለ ዘይደለዩ ብመንፈሳዊ መዳይ ኣብ ብሕትውነት ተራኽበ እታ ብላዕለዋይ መገዲ ንፍራንቸስኮ ከም ማህልየ ስነ ህወት ተባሂላ እትግለፅ መዝሙር ብሓቂ ና ኣምላኽ ዘቕንዐት መዝሙር እያ ፍራንቸስኮ ክሳብ ናብ ፍጡራት ዝሓስብ ኣብ ፍጡራት ዘሎ ኣሰር ኣምላኽ እዩ ስለዚ ድማ ንፍ

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ልምዕለት ሓሙሽተ ነሓሰ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ደንቨር ኮሎራዶ ዝካየድ ናብ ዘሎ መበል 144 ላዕለዋይ ጉባኤ ፕሬሰናታት ኮሎምቦ ዘመሓላለፎ ናይ ምስማዕ ርእየት መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሩዋንዳ ርእሰ ከተማ ኪጋሊ ናብ ዝካየድ ዘሎ ዓለም ሓቆፍ ዓለም ለኻዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዘመሓላለፎ መልእኽቲ ኣብ ደቡብ ኮርያ ሴኡል ኣብ ዝርከብ መንበረ ጥበብ ሶንግ ኣብ ሞንጎ ዝተፈላለዩ ሃይማኖታት ናይ ሓባር ዘተዘነቃቕሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ህየንተ ካርዲናል ኩቫካድ ኣብ መንጎ ክርስትያናውን ኩንፉቻውን ትውፊታት ቀዳማዊ ወግዓዊ ዘትዕለት 4 ነሓስብ ዘስምዖ መደረ ከም ዘበገሱ ብዛዕባ እቲ ኣብ ቀረባ እዋን ኣስታት 6,000 ዝግመቱ ሞሮካውያን ናብ ስፓይና ሰውታ ዝኣተዉ ናብ ዝመፅላ ሃገሮም ከም እተመልሱን ብዛዕባ እዚ ኩነታት እዚኣ ማእኪሎም ናይ ታንጀሪ ሊቀ ጳጳሳት ኤሚልዮ ሮቻ ግራንደ ዜና ቫቲካን ዘካይድዎ ቃለ መሕትት ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንፈረሴናታት ኮሎምቦ ብዘተ ሓድነት ብምዕባይ ብስራሓት ግብረ ሰናይ ድማ ነቶም ኣዝዮም ዝተፀገሙ ብምግልጋል ነቢያት ስኒት ክኾኑ ይላበው። ኣብዛ እናተገማምዐት ትኸይድ ዘሎ ዓለም ድልድላት ብምኽናፅ ዕርቂ ብምስፋሕን ነቢያት ስኒት ክኾኑ ዕለት 4 ነሓሰ ኣብ ደንቨር ኮሎራዶ ዝካየድ ናብ ዘሎ መበል 44 ላዕለዋይ ጉባኤ ናይ ስርዓት ፈረሴናታት ኮሎምቦ ኣብ ዘመሓላለፎ ናይ ምስማዕ ርእየት መልእኽቲ ኣተባቢዖም እነቶም ኣብቲ ኣኼባ ዝሳተፉ ልባዊ ሰላምታ ኣቕሪቦም ብዛዕባ እቲ ኣብቲ ሓደ ንሕና ሓደ ኢና ዝብል መርሒ ቃል ናይቲ ኣኼባ ከምኡውን ብዛዕባ ፅባቐ ባህርያት ሓድነትን ግብረ ሰናይን ክልተ መሰረታዊ መትከላት ፈረሴናታት ኮሎምቦ የስተንትኑ። ኣብ ናይ መወዳእታ ድራር ደቀ መዛምርቱ ኩሎም ሓደ ክኾኑ ዝብል ኢየሱስ ዘቕረቦ ፀሎት ሓድነት ንነፍሶ ከፈሎ ዶ ኣመንቲ ብሓላፍነት ዝተዋህበ ህያ ብምዃኑ ኣስሚሮም ምዕቃብ ሓድነት መብዛሕትኡ ግዜ ቀሊል ኣይኮነን ከም ንቡር እውን ክውሰድ ኣይክእልን እዩ። ብቕንዕናን ትሑትን ዘተ ብንጥፈት ክቁስኮስ ኣለዎ። ስለዚ ፈረሴናታት ኮሎምቦ ካብ ስድራ ቤቶምን ማሕበረሰቦምን ጀሚሮም ናብቲ ዝነብሩሉን ዘገልግሉሉን ሰፊሕ ማሕበረሰባት ነቲ ክርስቶስ ዝደልዮ ስኒት ክምስክሩን ከስፍሑን ኣተባቢዖም ኣብዚ መብዛሕትኡ ግዜ ብምግምማዕን ስሑል ቃላትን ዝደለ ዘመን ድልድላት ክሓንፁ ዝፅዕሩን ብዝተኸኣለ መጠን ተፃረርቲ መርገፅታት ንምትዕራቐ ዝፅዕሩን ነቢያት ስኒት ኣዝዮም የድልዩ እዮም ኢሎም ብስም ንዝተፀገሙ ዝፍፅሙ ስራሓት ንባዕሎም ናብ ሓድነት ዝወስድ መገዲ ክኾኑ ከም ዝኽእሉ ኣስተብሂሎም ንዝተፀገሙ ንምሕጋዝ ኢድና ክንዝርግሕን ከለና ኣብ መንጎ እቶም ዝህቡን ዝቕበሉን ከምኡውን ኣብ መንጎ እቶም ብሓባር ኮይኖም ንሕዋቶምን ኣሓቶምን ዝሕግዙ ውሱን ስምምዐ ይምዕብል። በዚ ከምዚ ግብረ ሰናይ ንመከራ ደቂ ሰባት ምላሽ ጥራይ ዘይኮነስ ሕውነት ንምዕባይን ነቲ ኣብ ሕመረት ክርስትያናዊ ሂወት ዘሎ ሕብረት ንምድልዳልን ሓያል መሳርሒ ይኸውን። ንፈረሴናታት ኮሎምቦ ነቲ ብመስራቲኦም ብፁእ ሚካኤል መክጊቭን ዝጀመሮ ተልእኮ ብምቕፃሎም ንኢዶም ንልዕሊ ሓደ ዘመን ዝኣክል እቲ ስርዓት ነቶም ዘይ ተወልዱ ነፍሲ ፅራዴታት ንዝስደዱ ክርስትያን ግዳያት ውግእን ዘይሕጋዊ ምስግጋር ደቂ ሰባትን ድኻታትን ተቃላዕትን ከምኡውን ነቶም ኣብ ሕድጋታ ሕብረተሰብ ዝነብሩ ፍቕሪ ክርስቶስ ንምርኣይ ከም ዝሰርሐ ኣስተብሂሎም ብቤት ምኽሪ ከባብታትን ብደረጃ ሃገራውን ኣህጉራውን ውዳቤኦም ኣቢሎም ብዝወስድዎ ተበግሶታት ካብ ልግሲ እቶም ማሕበር ማዕለያ ዘይብሎም ሰባት ተጠቀምቲ ኮይኖም እዮም። ብወገነይ ንቐፃሊ ልግሲ ማሕበረሰብኩም ነቶም ዕድለናታት ዘይኮኑ ሰባት ዓሚቕ ምስጋና ይእገልጽ ፃዕርታትኩም ንብዙሕ ዓመታት ፍረ ከም ዝህልዎ ድማ እምነት ኣሎ ንቢሎም ንኩሎም ኣባላት ስርዓት ፈረሴናታት ኮሎምቦን ኣባይቲ ስድራኦምን ሃርያ ቡራኬ ቅድሚ መሃቦም ዕዮ ላዕለዋይ ጉባኤ እቲ ስርዓት ንኣማላድነት ማርያም እኖ ቤተ ክርስትያንን ብፁእ ሚካኤል ማክግቪንን ኣወኪፎም ዘመሓላለፎ ናይ ምስማዕ ርእየት መልእኽቲ ዛዚሞም።
رسالي كان بابسات ليون مبل عصر تربعته عبرو عن رأس كتما كي غالي على ماو كاتوليكا هم حبر مرحب بزوحان نبزك عيدو زولو أو دوغو باقى أبزم محلالو فوما الأغتي أبحك سبع وكبر السلام حاليو تفترة نصور زسادة سنة أحزاو ركب كاسفحو إلا بو مبل عصر تسلسة كاتوليكان مرحب بزوحان بحق المقبار سبع وكبر نزي تدرخ سنة أحزاوي مسارح تاعتن سنة سلطان كاسفحو أبزقوان زي أبكي غالي رواندا نبزكايد زولون علم لخاو على علماوي كاتوليكان محبر مرحب بزوحان نايك دست ممران نتحفي كاردينال بيترو بارولين كتامزتان بروز محلال فما الأغتي تساوي عيت أقريبهم موق سلام تأم أقريبهم نتم تقابع يان منفسو كربطو مرقاقي تمزكايد وزاته نتين هاي مراخب مدرخات نحبر الربحة ملا سبع صدرا بيت نمسوقام زقبر سحرتات حدش درخيت كهب تصفى كم ظلوام قليتهم تقابعيان كون النتنا حزاوي زمن مبزحتي وقواناوي هيوات بسنا حزاوي ادت بابن مرببن زدرخ مخانو استبكي لهم قررم سبع ونت بزبل عرقس زلقسو حارما الاختتاو كيسهم بمرباب بزقبر كب حبريتان متحلل افتراي كم زيكونا الزخاخيرهم بحلي ونيف فتر سبعتنا عالم بخمي كم زرد وا يقرصن نحبر او حلنا بعمقت يتسالون بلون بزي دحرب عيتا زقدس ابونا نتقابع يعني سنه احزا وركبنا بحلاو السنيت كبابيا وحاليو زبل نايت عود كوبا مرحق علينا مسقام زحجز قبراوي ما قدتات كدهسسو التبابيعهم اتزكايدو عود زت بحق زمرحن اب مقبر كبري نفسو كف سبز تصرته نايركب سلطن مسارحتاتن كمرح تصفى كم زل وما قليتهم كم تزبلها قرار بانتي وانجلا وكبرتات حبراتن سلام زن تبارق باحلن مهنات كحقز يخقل ايو ابر رأسيو دم حلفنتهم مقابلنت كبابي كتبابع كم زخقل استرخي لهم كلهم ابتقوا بان زساتف زلون امالدنت مريم عدبيتا كريستيان احلفهم بمحاب سرحهم نبارب فراك هلو سألتهم الرقاقيتهم ابمو داتا دم هوريا براكيهم كم مبتعا تبابن حليوتن بقويتا أم حلالي فهم أبي دبوب كوريا سئول أبزرك بمنبرة باب سونغ أبي مونغو استفال علي حيمانوتات نحبار زيت زنقاقح نايك دست منبر لحلوية بيت صفات هيانت كاردينال جورج جاكوب كوفاكات أبي مونغو كريستيان عون كونفوتشاون توفيتات أداما وقعو زيت على تاربعة نحاسب زي سمحون مدار أبا قيسوم كريستيان عون رأي حدش سماين حداس مريتنكم عون كونفوتشاوي هليو دون دوتونغ مالت أبي حدنات كابستفال علي حيمانوتات نوتاوي فلسفناون بحلون كونتات زبغاس ايو يخونمبر كلتيوم حد عينت زقونا عم يقبح قدك سبات كم زقلسو استبخيلهم سلاماوي نقولو زحاق اوفن دقافن حبرات سبات مهنات زيادة فتحاوي زيادة سنيتن زيادة رهرهن عالم كفاترو زخلو اياتوم انكبلو كاردينال جورج جاكوب كوفاكاد على تاربع تنحس ابي سوغانغ كاتوليكاوم منبرت باب سئول دبوب كوريا زجمرن اي مجمرت كريستياناوي كونفوتشاوي ناي حبر عودة زيته مخفتي أبزسمعو مدارة قليتهم زيك سابع على تحموشتان حاسة زيقت سلحودة زيته أبمانغو كلتيوم حيمانوطاو لمدتات ناي مجمرتاو كعوزته كوينو أبمانغو استفلا لي حيمانوطات ناي حبر زيته زنقاقح ناي كدست منبر لعلوى بيت صحفت مس سونغ كيون كوان كونفوتشاو توقعام قباي باباسات كاتوليكايت بيتا كريستيان كوريان سوغانغ كاتوليكا منبر طببن بمتحببار زدالو ايو أب تعتزات بزعبا أبر كتو كريستنان كونفوتشاو النتن أبر إياد حبرة تسب حدش سماين حداس مريتن داتونغن زبر مرحك الزكايد زول عودة زته كابستفل علي حقرات زمت ومهورات كونفوتشاو يانن كاتوليكاو يانن مرحتا حيمانوت كوم أون أب مونغو حيمانوتا تبزته زنطفو السبات ببواغنوم ناي زي سعبوو لمدتات أبر كتو كمرمرو زتبابع كوينو كاردينال كوفاكاد تي أخبارك قمم مرحي كريستياناون كونفوتشاون زيتا بمقراب كمستخفة عمل كيتم أقداس سنة مهرتاوي عاوتن أبتناي حبار كعزونا ناي مسمعن حال حداو مرددائن رؤيسو قمتي نقدميت كبلو كمزغلو أسميرام
ናይ መወዳእታ ስሪት ናይቲ መምርሒ ኣብ መዛዘሚ ናይቲ ንክልተ መዓልታት ዝፀንሕ ኣኼባ ክሕተም ምዃኑ ኣብ መንጎ ዝተፈላለየ ሃይማኖታት ናይ ሓባር ዘተዘነቀ ኣቕሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ዋና ፀሓፊ ሊቀ ጳጳሳት ኢንዶኔል ጃንካራትነ መምርሒ ሂቦም ካርዲናል ኩቫካር ኣብ ዘስምዖም መደረ ክርስትናን ኩንፉቻውነትን ማለት እዞም ክልተ ካብ ዓበይቲ ስልጣነ ተውፊታት ዓለምና ንግብረ ገባዊ ባህላውን ማሕበራውን ማዕባለ ሕብረተሰባት ብዕምቀት ከም ዝቐረፁን ንሕብረተሰባት ፅቡቕ ግብረ ገብን ኣገልግሎት ዝህብን ሂወት ከም ዘነቃቅሑን ኣስሚሮም ኣብ መንጎ ክልቲኡ ልምድታት ዝግበር ዘተ ግን ክሳብ ሕጂ ድርርቲ ኮይኑ ፀኒሑ እዩ ከምዚ ዝበለ ዘተ ኣብ ሓድ ሕዳዊ ምክብባርን ሓባራዊ ተወፋይነትን ንሕውነትን ውህድ ማዕባለ ሰብኣውነት ዝተመስረተ ክኸውን ኣለዎ ክልቲኦም ኩንፉቻዊ ርእየተ ዓለም ዳቶንግ ክርስትያናዊ ረኣይ ሓድሽ ሰማይን ሓዳስ ምድርን ኣብ ውሽጢ ዓሚቕ ማሕበራውን ፖለቲካውን ግብረ ገባውን ቅልውላዋት ዘጋጥሞም ማሕበረሰባት ከምዝተቐልቀሉ ገሊፆም ኣብ ክልቲኡ ኣጋጣምታት ንሰባት ኣብ ዘይርግፅነትን ለውጥን ክመርሕ ዝኽእል ናይ ተስፋ ኣድማስን ምቕራብ ዝተወርሱ ልምድታት ብመሓዚ መገዲ ዳግማይ ከምዝተተርጎሙ የጉልሑ ኮንፉቻዊ ርእየት ከምዝገልፆ ነቲ ልዑል ሸቶ ሕብረተሰብ ዝምልከት ኣገዳሲ ረኣይ ንምድላይ ናብቲ ዘይበርስ ውርሻ ከም ዝቐየሮን እዚ ረኣይ ዝድሒሩ ኣብቲ ዕግርግሪ ዝመልኦ እዋን ምስዓርቱ ከም ዝማዕበለን ኣብ ማዕራፍ ልእዩን ማለት ናይ ፍልቀት ስርዓታት መፅሓፍ ስርዓታት እዚ ረኣይ እዚ ብኣምሳል ናይ ሓደ ዘመን ዓብ መገዲ ኣብ ትሕቲ መንግስቲ ሰማይ ዝሰዓረሉ ዘመን ይገልፅ እዚ ድማ ንዳቶንግ ብሰነ ምግባራዊ ክብርታት ፍትሕን ሓባራዊ ረብሓን ዝምራሕ ሕብረተሰብ ዝፈጠረ እዩ ስራሕ ብዘይርእሰ ፍትወት ተመቃሪሑ ናይ ሰባት ኣፈት ድማ ክፉት ኮነ ውልቀ ሰባት ብትግሃት ይሰርሑ ነበሩ ንውልቃዊ ረብሓ ዘይኮነስ ክእለቶም ኣብ ኣገልግሎት ካልኦት ከቐምጡ ቅኑዕ እዩ ኢሎም ስለ ዝኣምኑ እዩ እቲ ፅሑፍ ውልቃዊ ቅርፂ ሰብኣዊ ዝምድናታትን ሰናይ ምምሕዳርን ዘተቃለለ ዝተዋደደ ግብረገባዊ ቅንዕና ዝምልከት ረኣይ ያቐርብ ስለዚ ህልዮ ዳቶንግ ኣብ ዝምድናታት ሓላፍነትን ሓባራዊ ረብሓን ዝተመስረተ ማሕበረ ግብረገባውን ስነ ፅባቐን ኣድማስ የቐርብ ንሰብኣውነት ከም ሓደ ንሓድ ሕዱ ዝተኣሳሰር ማሕበረሰብ ኮይኑ ፅቡቕ ሂወቱ ኣብ ሓድ ሕዳዊ መተሓጋገዝ ዝምርኮዝ ምዃኑ ኣፍልጦ ይህብ ናብ መፅሓፍ ራእይ ዮሃንስ ብምቕናዕ ዮሃንስ በዓል ጳጥሞስ ኣብ መወዳእታ ቀዳማይ ክፍለ ዘመን ኣብ ትሕቲ ፀቕጢ ሓፂያዊ ግዝኣት ሮማን ዝነበሩ ኣብ ንእሽቶ እስያ ንዝርከቡ ማሕበረሰባት ክርስትያን ዝፀሓፈ ብተምሳሊ ባቢሎን ብመንፅር ሞትን ትንሳኤን ክርስቶስ ትንቢታዊ መብፅዓታት እስራኤል ብሓድሽ ንባብ ኣቢሉ ዳግማይ ተስፋ ከም ዝሃበ ገሊፆም ኣብ መደምደምታ እቲ ራእይ ዮሃንስ ምምፃእ ሓድሽ ሰማያትን ሓዳስ ምድርን የበስር እግዚኣብሄር ኣብ መንጎ ደቂ ሰባት ክነብርን ንኩሉ ንብዓት ክደርዝን ንፍጥረት ብፍትሕን ሰላምን ብሓድነትን ክሕድስ እዩ እዚ ድማ ናይ መወዳእታ ፍፃሜ መደብ ድሕነት ኣምላኽ ዘመልክት እዩ ዮሃንስ ንኣንበብቱ ባቢሎን ማለት ግፍዕን ዓመፅን ሞትን ናይ መወዳእታ ቃል ከም ዘህልዎ ከረጋግፀሎም ይፅዕር እግዚኣብሄር ንፍጥረት ይሕድሶ እምበር ኣይጥንጥኖን መደቡ ምድሓን ውልቀ ሰባት ጥራይ ዘይኮነስ ዕርቂ ኩሉ ነገራትን ምልዋጥ ፍጥረት ከም ዘለኣለማዊ ማሕደሪ ኣምላኽ ዘጠቃልል እዩ ብዝተፈላለየ ባህልታት ዝተቐርፁ እኳ እንተኾኑ ክልቲኡ ራእይ ግን ንባህሊ ተኣማንነትን ንዝቕየር መጻኢ ክፉትነትን ስለ ዘወሃህድ ደራኺ ኮይኑ ይቕፅል እዚ ድማ ዕላማ ናይዚ ሕጂ ዝካየድ ዘሎ ዘተ ምዃኑ ሓቢሮም ነፍሲ ወከፍ ባህሊ ንምዕቃብ ጥራይ ዘይኮነስ ብሓድሕዳዊ ምምሃሃርን ምትእስሳርን ብሓባር ክዓብዩ ንምኽኣልን እዩ ናይ ሓባር መርገፂኦም ክምርምሩ እንከለዉ ኣብዚ ናይ ውድድርን ዘይምዕርዩነትን ዘይፍትሓውነትን ዘመን ክርስትያናዊ ተስፋ ሓድሽ ሰማይን ሓዳስ ምድርን ከምኡውን ኩንፉቻዊ ንዳቶንግ ዓብ ስኒት ዝገብርዎ ተወፋይነትን ምፍልላይ ርእሰ ፍትወትን ጭቆናን ዘይተርፍ እዩ ዝብል ሓሳብ ዝነፅግ ዓሚቕ ተስፋ ዝህብ ራእይ ከም ዘቕረቡ የስተብህሉ ክልቲኦም ኣብ ፍትሒ ስኒትን ሙሉእ ምዕባለ ሰብኣውነትን ዝተመስረተ ዓለም ይሓስቡ ማዕረ ማዕርኡ ድማ መሰረታት ናይዚ ለውጢ ኣዝዩ ዝተፈላለየ ምዃኑ ኣስሚሮም ንክርስትና ምሕዳስ ሰብኣውነትን ፍጥረትን ካብቲ እግዚኣብሄር ብክርስቶስ ዝገበሮ ተበጃዊ ተበግሶ ዝተሰረተ እዩ ስነ ምግባራዊ ኣካይዳ እምበኣር ማሕበራዊ ፅቡቅ ባህር ጥራይ ዘይኮነስ ዝረአ መግለፂ ሕብረት ምስ ኣምላኽ እዩ በንጻሩ ኩንፉቻውነት ስኒት ካብ መለኮታዊ ቤዛ ዘይኮነስ ካብ ግብረ ገባዊ ምልማዕ ውልቀ ሰብ መምርሒ ፅቡቃት ገዛእቲ ትምህርቲ ብስርዓታዊ ልምዲ ከምኡ እውን ስነ ምግባራዊ ስርዓት ዝምድናታት ደቂ ሰባት
ሰባት እዩ እዚ ኣገዳሲ ሕቶ የልዕል ክርስቲያናዊ ስነ ምግባር ኣብ ህወት ቅዱስ እግዚኣብሄር ካብ ምስታፍ ዝተሰረተ እንተኮይኑ ኣብ ትውፊት ክንፉቾ ስነ ምግባራዊ ስጉምቲ ዝዓመቕ ድርኺት ዝፈጥር እንታይ እዩ በዓልኻ ምልማዕ ሰናይ ሕብረተሰብ ተኣማንነት ንሰማይ ወይስ ንሓደ ውሽጣዊ ፅቡቅ ኣፍልጦ ምሃብ ዋጋ ዘተ ብልክዕ ነዚ ፍልልያት ኣብ ምዕቃብ ነፍሶ ከፍ ትውፊት ናይቲ ካልእ ክፈታትን ክህብትምን ኣድማስ ከሰፍሕን ኣብ ምፍቃድ ምዃኑ የብርሁ ክርስቲያናዊ ረአይን ኮንፉሽያዊ ህልዮን ክልቲኦም ንሓደ ዓሚቕ ባህ ግደቂ ሰባት ድምፂ ከም ዝህቡ ገሊፆም ናይ ሓባር ህወትና ምስናይ ብሓቂ ሰናይን ፅቡቕን መገዲ ዝሰማማዕ ክኸውን ኣብ ምዉቕ ምሕዝነትን ሓድሕዳዊ ሓልዮትን ዝነበረ ስነ ምግባራዊ ፍትሒ ክብሪ ነፍስ ወከፍ ሰብን ነፍስ ወከፍ ሕብረተሰብን ኣፍልጦ ዝህብን ዘስፍሕን ሰላም ካብ ፍልልያት ዝውለድ ስኒት ከም ናይ ሙዚቃ ቃናታት ኣብ ሓደ ዜማ ምውህሃድ ወይ ካብ ዝተፈላለየ ቦታታት ዝመፁ ሰባት ሓደ ማሕበረሰብ ክኾኑ በዚ ምክንያት ሃይማኖታት ግብረ ገባዊ ምሕዳስ ማሕበራዊ ስኒትን ምሉእ ማዕባለ ሰብኣዊ ስድራ ቤትን ብምውራድ ፍትሓውን ሓቀይናን ሰብኣዊ ሕብረተሰብ ንምህናፅ ስነ ምግባራውን መንፈሳውን ጥበብን ኣብ ኣገልግሎት ከቐምጠ ሓላፍነት ኣለዎን ካቶሊካዊት ቤተ ክርስቲያን እዚ ተልእኮ እዚ ምስ ኩሎም ሰናይ ድሌት ዘለዎም ሰባት ብምዝታይ ተቐቢላቶ ኣላ ከምቲ ካልኣይ ጉባኤ ቫቲካን ኣብ ፍስሓን ተስፋን ውሳኔኡ ቤተ ክርስቲያን ኩሎም ሰባት ኣመንትን ዘይኣመንትን ብማዕረ ነዛ ኩሎም ብማዕረ ዝነብሩሉ ዓለም ንዝግባእ ምምሕያሽ ክሰርሑ ከም ዘለዎም ብልቢ ተኣምን ከምዚ ዝበለ ህልዮ ግን ብዘይ ቅንዕናን ጥንቁቕን ዘተ ክጭበጥ ኣይክእልን እዩ ብዝብል ተገሊጹ ዘሎ እዚ ናይ መጀመርታ ክርስትያናውን ኩንፉቻውን ዘተ ንመጻኢ ኣኼባታት ቅጥዓዊ ክኸውንን ካብ ስነ ትምህርቶም ምልዋጥ ኣዝዩ ዝያዳ ምዃኑን ከረጋግጽ ኣብ ክንድኡ ድማ መጀመርታ ነባሪ ዕርክነትን ነባሪ ጉዕዞ ዘተን ክኸውን ተስፋ ከም ዘለዎም ይገልጹ ሊቀ ጳጳሳት ኡንዱኒል ጃናካራትነ ኮዱቱዋካ ካንካናማላጌ ናይ ዝተፈላለየ ሃይማኖታት ናይ ሓባር ዘተዘነቃቕሕ ናይ ቅዱስ መንበር ላዕላዊ ቤት ጽሕፈት ዋና ጸሓፊ እቲ ኣኼባ ኣብ መንጎ ክርስትያንን ኩንፉቻውያንን ኣብ ዝምድናታት ሓድሽ ምዕራፍ ዝኸፍትን ሰፊሕ ኣድማስ ዘተ ሓልሕዳዊ ምምሃሃርን ምትሕብባርን ኣብ ኣገልግሎት ደቂ ሰባት ዘቕርብን እዩ ንርክባት ክርስትያንን ኩንፉቻውያንን ጥራይ ዘይኮነስ ንመላእ ጉዕዞ ኣብ መንጎ ሃይማኖታት ዝግበር ዘተመሰረት እዩ ኢሎም ብተወሳኺ ካልኣይ ጉባኤ ቫቲካን ዘለናዮ ዘመን ዘርእስቱ ኣዋጅ ጠቒሶም ካቶሊካዊት ቤተ ክርስትያን ኣብዘን ሃይማኖታት እዚኣተን ሓቀይናን ቅዱስን ዝኾነ ነገር ኣይትነፅግን እያ እንክብሎ ኣረጋጊፆም እቶም ተሳተፍቲ ፍልልያትና ንምድምሳስ ዘይኮነስ ሓድሕዳዊ ምርድዳእ ንምዕማቕ ካብና ንሓድሕድና ንምምሃሃርን ንሓባራዊ ረብሓ ደቂ ሰባት ጎኒ ጎኒ ንምስራሕን ከም ዝተኣከቡ ኣስሚሮም እዚ ድማ ክርስትያንን ኮንፉቻውያንን ብዙሕ ተመሳሳሊ ብድሆታት ከም ዘጋጥሞምን ብሓባር ምላሽ ክህቡ ከምዚ ተፀውዖን ብምስትብሃል ንኣቦ መንበር ናይ ተቋም ስነ ትምህርቲ ኮንፉቹ ጽንግዮን ኩዋን ቾይ ጆንግ ሱ ምስቶም ካልኦት ኣብዚ ጉዳይ ዝተሳተፉ መሻርክቲ ንተበግሶ ዝደገፉ ኣመስጊኖም ኣብ መዛዘሚ እቲ ዓውደ ዘተ ናይ መወዳእታ ስሪት መምርሒ ክርስትያናውን ኩንፉቻውን ዘተ ክሕተም እዩ ብጉጅለ ምሁራት ብኣተሓባባሪ ኣባ ፓውሊን ባታይሩዋ ኩቡያ ምክትል ዋና ፀሓፊ ኣብ መንጎ ዝተፈላለያ ሃይማኖታት ናይ ሓባር ዘተዘነቃቕሕ ናይ ቅድስቲ መንበር ላዕለዋይ ቤት ፅሕፈት ዝተላለወ ሰነድ ኮይኑ ንካቶሊካውያንን ንኩሎም ኣብ ክርስትናውን ኩንፉቻውን ዘተዝግደሱን ዝዓለመ እዩ ብተወሳኺ ኣብቲ ዓውደ ዘተ ናይ ካቶሊካውያን ጳጳሳት ጉባኤ ኮርያ ቦመንበር ናይ ሰበኻ ስዎነ ጳጳስ ማትያስ ዮንግ ሁንሪ ኣብ ዘስምዕዎ መደረ ኣብዛ ብፍልሊ ግጭት ቅልብላው ስነ ምህዳርን ስነ ምግባራዊ ዘይርግፅነትን ዝተለለየት ዓለም ሓባራዊ ክብርታት ናይ ክርስትያናዊ ረአይን ናይ ኩንፉቹን ሄልዮ ከም ኣድማሳዊ ሕውነት ኣኽብሮት ንሰማይን ፍቕርን ሰብኣውነትን ነቲ ንሰብኣዊ ስድራ ቤት ዘጋጥሞም ብድሆታት ንጹር ምላሽ ከም ዝህቡ የስተብህሉ ኣቦ መንበር ካቶሊካዊ መንበረ ጥበብ ሶንጋንግ ኣባ ሉክ ጆንግ ሂዮክ ሲም ኣብ ናይ እንቋዕድሓን መጻእኩም መደረኦም ካቶሊካዊት ቤተ ክርስትያን ኮርያ ኣብ ምሁራዊ ምርምር ዝተሰረተ ትሑት ጅማሮ ብምግባር ብዙሓት ካብቶም ቀዳሞት ኣመንቲ ድማ ኣብ ትውፊት ኮንፉቹ ዝተመስረቱ ምሁራት ምዃኖምን ብምዝኽኻር ካብዚ ኣረኣእያዝ ብምብጋስ ምትኽኻብ እዞም ክልተ ትውፊታት ንኮርያ ሓድሽ ነገር ዘይኮነስ ባህርያዊ መቐ
ሃገራት ጸጥታና ይትድሮ እንካፈሎ ታሪክ እዩ ኣብዚና ይሓበር ብድሆታት ዝረኣይሉ ዘሎ እዋን እቲ ዘድሊ ብታህዋ ክስምምዕ ምግባር ዘይኮነስ ምቕንዕና ነትዕግስትን ዝግበር ዘተ እዩ ኢሎም ካብ ሞሮኮ ዝመፁ ኣስታት 6,000 ስደተኛታት ናብ ዝመፅሉ ምስ ተሰደዱ ብወገን ሞሮኮ ሊቀ ጳጳስ

ግራንዴ ምስ ዜና ቫቲካን ኣብ ዝገበሮ ቃለ መሕትት ካብ ሰውታ ዝምለሱ ስደተኛታት ድኽና ቫቲካን ኣብ ዝገበሮ ቃለ መሕትት ካብ ሰውታ ዝምለሱ ስደተኛታት ድኺሞምን ብጥሜት መሕትት ካብታ ዝምለሱ ስደተኛታት ድኺምን ብጥሜት ናብ ሞሮኮ ሰውታ ዝምለሱ ስደተኛታት ድኺሞምን ብጥሜትን ናብ ሞሮኮ ከም ዝምለሱ ገሊፆም ንምለሱ ስደተኛታት ድኺሞምን ብጥሜትን ናብ ሞሮኮ ከም ዝምለሱ ገሊፆም ንነዊሕ ዓመታት ምስ ድኺሞምን ብጥሜትን ናብ ሞሮኮ ከም ዝምለሱ ገሊፆም ንነዊሕ ዓመታት ምስ ስደተኛታት ትሕቲ ብጥሜትን ናብ ሞሮኮ ከም ዝምለሱ ገሊፆም ንነዊሕ ዓመታት ምስ ስደተኛታት ትሕቲ ሳህራ እትሰርሕ ከም ዝምለሱ ገሊፆም ንነዊሕ ዓመታት ምስ ስደተኛታት ትሕቲ ሳህራ እትሰርሕ ናይቲ ክለሱ ገሊፆም ንነዊሕ ዓመታት ምስ ስደተኛታት ትሕቲ ሳህራ እትሰርሕ ናይቲ ከባቢ ገሊፆም ንነዊሕ ዓመታት ምስ ስደተኛታት ትሕቲ ሳህራ እትሰርሕ ናይቲ ከባቢ ካቶሊካዊት ቤተክርስቲያን ዓመታት ምስ ስደተኛታት ትሕቲ ሳህራ እትሰርሕ ናይቲ ከባቢ ካቶሊካዊት ቤተክርስቲያን ሃንደበት ስደተኛታት ትሕቲ ሳህራ እትሰርሕ ናይቲ ከባቢ ካቶሊካዊት ቤተክርስቲያን ሃንደበት ዓብ ሳህራ እትሰርሕ ናይቲ ከባቢ ካቶሊካዊት ቤተክርስቲያን ሃንደበት ዓብ ቅልውላው ስደት እትሰርሕ ናይቲ ከባቢ ካቶሊካዊት ቤተክርስቲያን ሃንደበት ዓብ ቅልውላው ስደት ናይቲ ከባቢ ካቶሊካዊት ቤተክርስቲያን ሃንደበት ዓብ ቅልውላው ስደት አጋጢሙ ካቶሊካዊት ቤተክርስቲያን ሃንደበት ዓብ ቅልውላው ስደት አጋጢሙዋ ድሕር ምጽናሕ ያን ሃንደበት ዓብ ቅልውላው ስደት አጋጢሙዋ ድሕር ምጽናሕ ሕጂ ነቶም ዓብ ቅልውላው ስደት አጋጢሙዋ ድሕር ምጽናሕ ሕጂ ነቶም ንትጉዕዞ ስደት አጋጢሙዋ ድሕር ምጽናሕ ሕጂ ነቶም ንትጉዕዞ ፈቲኖም ናብ ሃገሮም ዝተመልሱ ኢሙዋ ድሕር ምጽናሕ ሕጂ ነቶም ንትፈቲኖም ናብ ሃገሮም ዝተመልሱ ድሕር ምጽናሕ ሕጂ ነቶም ንትጉዕዞ ፈቲኖም ናብ ሃገሮም ዝተመልሱ ንመሐጋዝ ትጽዕር ከም ዘላ ሕጂ ነቶም ንትጉዕዞ ፈቲኖም ናብ ሃገሮም ዝተመልሱ ንመሐጋዝ ትጽዕር ከም ዘላ ይሕብሩ ኣነቶም ንትጉዕዞ ፈቲኖም ናብ ሃገሮም ዝተመልሱ ንመሐጋዝ ትጽዕር ከም ዘላ ይሕብሩ ኣሽሓት ፈቲኖም ናብ ሃገሮም ዝተመልሱ ንመሐጋዝ ትጽዕር ከም ዘላ ይሕብሩ ኣሽሓት መንእስያት ሞሮካውያን ናብ ሃገሮም ዝተመልሱ ንመሐጋዝ ትጽዕር ከም ዘላ ይሕብሩ ኣሽሓት መንእስያት ሞሮካውያን ሱን መሐጋዝ ትጽዕር ከም ዘላ ይሕብሩ ኣሽሓት መንእስያት ሞሮካውያን ኣብ ትጽዕር ከም ዘላ ይሕብሩ ኣሽሓት መንእስያት ሞሮካውያን ኣብ ሴታው ክበጽሑ ተስፋ ብምግባር ናብ ይሕብሩ ኣሽሓት መንእስያት ሞሮካውያን ኣብ ሴታው ክበጽሑ ተስፋ ብምግባር ናብ ፊኒዳት መንእስያት ሞሮካውያን ኣብ ሴታው ክበጽሑ ተስፋ ብምግባር ናብ ፊኒዳ ከተቋዒዞም ሞሮካውያን ኣብ ሴታው ክበጽሑ ተስፋ ብምግባር ናብ ፊኒዳ ከተቋዒዞም ሎሚ ቦን ኣብ ሴታው ክበጽሑ ተስፋ ብምግባር ናብ ፊኒዳ ከተቋዒዞም ሎሚ ቦገን ኣው ክበጽሑ ተስፋ ብምግባር ናብ ፊኒዳ ከተቋዒዞም ሎሚ ቦገን ሞሮኮ ዶብ ብምግባር ናብ ፊኒዳ ከተቋዒዞም ሎሚ ቦገን ሞሮኮ ዶብ እንታይ ኩነታት ፊኒዳ ከተቋዒዞም ሎሚ ቦገን ሞሮኮ ዶብ እንታይ ኩነታት ኣሎ እቲ ኩነታት ሕጂ ሒዞም ሎሚ ቦገን ሞሮኮ ዶብ እንታይ ኩነታት ኣሎ እቲ ኩነታት ሕጂ ንቡር ተመሊሱ ሉ ምኽንያቱ ቶም ዝበዝሑ ካብቶም ዝሰገሩ ስደተኛታት ፍቓዶም ናብ ሞቅ ስለ ዝተርሱ ስለዚ ነት ኣዝዩ ህዱእ ኮይኑ እቲ መዓት ግና ገና ይቕፅል ኣሎ እዚ ቅብላዊ ስደት ሙሉእ ብምሉእ ብሓንድ ዘጋጠመ ብምኳኑ እኹል ምላሽ ንህብ ፀገም ፈጢሩ ኣሎ እቲ ዝከኣለና መሓገዝ ኣብ ውሽጢ ዘረ ፀጋታት ንመቕራብር ኣሎ ዝሓድሽ ማዕበል ስደተኛታት እንታይ ብር እዩ ንክፋል መንእሰይ ወለዶ ኮኮ ተስፋ ምቁራት ዘንፀባረቁ ኣብዚ እዋቲ ኣብ ሞሮ ብጥሜት ዝመብ የሎን ንኻ ሃገር ከምዘይኩዳእ ኣገዳሲ እዩ ሓያል ባዊ ዕቤት ዘጋጥመ ሃገር እያ ነግን እቲ ዕትን ምዕባለን ንኩሉ ሰብ ብፍላይ ድማ ንብዙሕ መንእስያት ዝጠቅም ኣይኮነን ሞሮ እዚዩ መንእሰይ ስለ ዘለዋ ኩሉ ሰብ ስራሕ ክብ ኣይትኽእልና ብዙሓት ምዓት ዝፈጠር ጥባዊ ዕድላት ካብ ኣቕሞም ወፃ ኮይኑ ዝቕፅል ኮይኑ ይስምዖም እዚ ዓሚቕ ብስጭት ይፈት ማዕረ ማዕሪ ብዙሓን ንኤውሮፓ ከም ገነ ጌረን እየን ዝገልፃ ኣብ ኤውሮ ዝነብሩ ሞሮካውን መብዛሕትኡ ብዛዕባ ኣብኡ ሂወት ኣዝዩ ወታዊ ገይሮም እዮም ዘቅርቦ እውን ናይ ገዛም ኩነታት ብፍላይ ምሹ እንተዝኾነ ከም ውት ድማ እቲ ናይ ምውፃእ ፈተና ኣዝዩ ሓያል ይገብሮ ብዙሓት ኣብ ኤውሮፓ ምሕጥራይ ንኩሉ ገማቶም ከም ዝፍትሕ ይኣምኑ ስራሕን መሪ ገዛን ዝሓፃእን ከም ዝረኽቡ ይኣምኑ እዚ ትፅቢታት እዚ ንነዊሕ ዓመታት ኣንፀ እዩ ሎም ብዙሓት ካብኣ ኤውሮፓ ገነት እያ ውክል ኣብ ሮኮ እትርከብ ክርስትያን ንነዊሕ እዋን ኣብ ትሕቲ ሳ ዝርከቡ ስደተናት ብሓፈሻ ዝተቃልዑ ሰባት ትድግፍ እያ ቤተ ክርስትያን እዚ ቅልውላዊ ዝብካ ይገጥመሎ ሎም ቀዳምነታታይ እዩ ኣብ ሞሮኮ እትርከብ ቤተ ክርስትያን ዓመታት ምስቶም ኣብ መወዳእታ

ኣና ኤውሮጳ ከኣት ተስፋ ምግባር ብብዝ ዝመፁ ስደተኛታት ጥራ ከይትሓለለት ትሰርዕ ኣላ ሰብጀሪ ብቐጥታ ኣብ ማእከል ባሕሪ ስለ እትርክ ናይ መወዳእታ ድራኽ እያ ቤት ፅሕፈት ስደተኛታት ካታንጀ ካብ ነዊሕ እዋን ኣትሒዙ ሕክምናዊ ማሕበራዊ ሕጋውን ሓገዛትን ይገብር ኣሎ ብዲ ካሪታስ ጨንፈጀሪ ብጥንቃቐ ናማ ዝገብረዊ ጠቢልና ንዝተቃልዑ ደቂ ተሓር ንምሕጋዝ እውን ሕሉ ፃዕሪ ንብር ኣብዚ ኣብ ታንጀሪ ኣብነት ኣብ ጉደት ንዝነብሩ ህፃናት ቆቢ ነካ ሎሚ ምስ ስልጣን ሞሮኮ ኣብ ተቃልዐ ኩነገቡ ሰባት ንምሕግዝ ፅኑዕ ምትባር ኣሎ ዕለት 2 ሓሰ ሰንበት ፍርቅማዕ ሰሊካን ጳሳት ድንመበል 14 ቀረባ እዋን ካብ ሞሮኮን ኣብ ስፓይና ክበፅሑ ዝፈተኑ ኣስርተታት ኣሸቴናታት ዘጋጠሞም ማዓት ዘሕደረሉፍታ ገሊፆም እዮም ኣብታ ሰላምን ጋዕን ፍትን ዘተባብዕ ፍታሐ ክሉ ፃውዒት ኣቅሪ ሪቦም እዩ ንፃውዒት ርእሰ ጳሳት ዝሃብኩ ግብረ መልሲ እንታይ እዩ ከመታዊ ግን ከዓ ከም ብድሆ ተቢልና እዮ ንብጥራይ ዘይኮነ ፖለቲካዊ መራሕትን ናይ ተግባር ክእለት ዘለዎም እቲ ዝቕፅል ብድሆ ውህት እዩ ሓሳት ዘግሎም ካብ ምፍጣር ክንርሐቐ ኣሉ ምክንያቱ እዚ ንስደተናታት ዝቕበሎም ናይቲ ከባቢ ማሕበራት ኣይጠምን እዩ ኣብዚ ሕሪ ፖለቲካዊትን ሃይማኖታዊ ማሕበረሰብ መመሻርክ ኮይኖም ብሓባር ክሰር ኣለዎም መሰረቱ ፖለቲካዊ ጉዳይ እዩ ብዛዕባ ስደተናታት ከከም ዝጥዕመ ከም ዝንቀቐሱ ንብረ ጌር ክትዛረበ ኣይግባእን ሰብ ባህርያዊ ክብሪ ዝውንን እዩ ንዓና ነፍሲ ወከፍ ውልቀ ሰብ ሉድ ኣምላኽ ብጎይታ ብዕምቀት ዝፍተው እዩ ወከፍ ገፅ ርኢ እንከሎ ኣብ ስደት ዝያዳ ሚዛን ሆነ ኣቀራርባ ንፋን ምስ ፖለቲካዊ ትካላት ኤውሮፓን ሞሮኮን ኣብ ዘተ እንተዋፈርና ከክርስትያን ምክንህብ ንፅዋዕ እዚ ምክንያትን ራህን ዝሓትት እዩ ቀሊል እውን ስለዚ ድማ ኢና ንቃት ቅዱስ ኣቦና ብሓቂ ትንቢታዊ ጌርና ብሓጉ ዝተቀበልና እዩ ሮሰሊካ ነፖ ኣብ ስፓይን ኣብ ዝገበሮ ሃዋርያ ጉዕዞ ብፍላይ ኣብዳት ካናሪ ኣበዋ ዑደት ዝጠንቂ ስደት ክእለ ፀዊዖም ማእከላይ ባሕ ኣትላንቲክ ውቅስን እምኒ ዘይብሎም ናይ ማቅፍራ ክኾኑ ካብ ምፍቃድ ተጠንቂቖም እዩ ሎሚ ቤተ ክርስትያን ሞሮኮ ኣብ ክልቲኡ ገማግም ንዝረቡ ፖለቲካዊ ምማቲ ከምኡ እውን ንክወፁ ንትኑማን እስያት እንታይ መልእኽቲ ኣለዋ መልእኽትና ንመንእስያት መሮ ሃገሮም ምስራሕ መፃምሕናት ዝኽእሉላ ሃገራና ምሕባር እዩ ብዙሕ ዕድላት ዘለዎ ሃገር እያ በቲ ኣብ መራኸቢ ብዙሕን ኣብ ማሕበራዊ መራኸብታት ኤሮፓ ከም ምድራዊ ትገነት ዝገልፅ ስልታት ኣኖም ንክትስደዱ ክፈቅዱ የብሎምን ኣብ ሞሮ እውን ክትሰር ሂወት ክንፅን ይከኣል እዩ ማዕዩ ድማ ነቲ ዘሎ ሓይና ድሌታት ኣፍሉጥ ክንህቦን ሳቲ ቁፅሪ ከምዘ ክንዝክርን ይቅባእ ወድ ዛንታ ዕልሚ መደብ ዘቦም ደቂ ሰባት እዮም ኩሉ ሰብ ፍሉይን መተክታ ዘይብሉን እዩ ስለዚ ሓታት መሻርክቲ ክንከውን ምስ ኤውሮፓን ዘተከነሙቀ ኣለና ብሓባር ልምዓት ኣብ መድፋዕን ሓደ ሕድና ንደጋገፍ መገዲ ክንረክብ ኣሎና ንመርሑ ጥራይ ዘይኮነስ ንኣፍሪካ ብሓፈሻ ንኤውሮፓ እውን ዝጠቅም ዲ ኤውሮፓ ኣብ ኣፍሪካ ኣበርክቶ ኣለዋ ቀዘተ ድማ ኣግዳሲ እዩ ሓት ትሕተ ሳሃር ኣፍሪካውያን ድማ ሮ ኣብ ቤተ ክርስትያንናን ማሕበርባትናን ተዋሂ ኣለው እዚ ንፖለቲካን ማሕበራውን ሰበስበን ተኣማንነት ዘለዎ ታረክቲ ንምዃን ዘድሊ ተምሮ ይህባና ልዕሊ ኩሉ ግን ሰብኣውነት ሰብ ኣብ ነፍሲ ወከፍተ ክማእከል ኣለዎ ክብሉ ዘካይድዎ ቃማሕትት ይዛር ሎሚ መደቦና ኣብዝይዝ ኣብ ናይ ፅደፈኖ ክሳብ ንረብ ብድሓነ ሰላም ፅንሑ ባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ